ኢየሱስ ቀጠኪም ወልቺክ ረመናል ተቂያቢል ርማኖስ ቴኪን ተቁቢር ቸውላምፔር ወልቁአል ከኪቀት ትኽቡ ወኾንቺ ወልቁአል ከቸርማኖስ አይ ረናል ተቂያቢል ርማኖስ ከሽሪከ ተሂንክ ኪባኖኩ ቢህር ኸሱስ ሹፊኽ

ክርሽኑ አንተማር ዲዮስ ሹቀሽሪ ሩጫባል ሹዮም ቹወና በርማኖስ ከተክንታኩብ ኪያ ቢኹንቀ ቀኑ ጫባል ቻ